ኳሁዬ ሰው እንዴት ይዋሻል? ኳሁዬ እመጣለሁ ብሎ ኳሁዬ ሰው እንዴት ይዋሻል? ኳሁዬ ማበል እንኳን አንተነ ኳሁዬ ምድር ያበላሻል ኳሁዬ

መጀመሪያ እንደምናየው ጨበጥ መዳበስ መጓብኘት ድድዬ መጨበጥ ከዛ በኋላ ድድዬ ውይ ድድዬ ወርማፕ ከዛ በኋላ ድድዬ ጊዝን ከዛ ደግሞ ዲስኩማ ፈቅሻለሁ እንዴ ላርገ የኔ ጌታ እንዴ ለሆነልሽ የኔ መቤት እንዴት ነው ቆንጆ ነው ትወጂኛለሽ አዎ ታፈቅሪኛለሽ አዎ ትወጂኛለሽ አዎ በእውነት እኔ ልሙትልህ ታፈቅሪኛለሽ አዎ ይጣፍጣል አዎ ላውጣው ኖ ኖ ኖ ኖ

የማን ኪደር የማን ቆርማ እንደነ በሉት ያንተራማሚ ዳርቻ ስቲሮ ባርዳስ ጋሚ አንና ለቱላ ገሩ ሰሪ አመጠኛ ሰው ኩናና ጋሪ አዳገቱሎ ከዘጣዳሪ ሞት ማይፈራ ያለ ፈጣሪ የክርጫ ስጋ ዘምያራራው እንብያለው ልቤን ከልብሽ ያለ አጥሩም ገራም አላጣፈሩ ሰው ይፈራም እኔ እንኳን ያለ ቢነገር አምሻካ ደቃቃ ጋር አልነጋገር ታደባላቂ እንደሰርገኛ እንዲያምንም የሚሉትኛ ይዞ ይመጣል ከሞገደኛ እንደነበሉት ያለ መርዘኛን ሳኑ ጋሪ ገባል ሚዜ ሳኑ ጋሪ ገባል ሚዜ ይበቃል ብላ የወለደችው እቱትም በጦር ያሳተበችው እንኳን እናቱ የወለደችው አማቱ ቆራጭ የተጋባ

ድንጋ ነፍና ፈውንድ ምን ቢባክሉት ከሀገራ ይሄድ ሀገራ ይሄድ ከሀገራ ይሄድ ተነሳ ጓዴ ተነሳ ልቤ ሙራዩ መንገዱ የኑሮ

አንዱም መቃብር ነው፣ ገዙም መቃብር ነው፣ አንዱም ይሄ ነው የማዝ ነው። የሰውን ነገር ወዲያ አድርጎ ያላትን ነገር ተመልክቶ ትሬ ቆርጥሞ አጠፎ

0: ልትጠቃ አልወድም ኢትዮጵያ ሀገሬ። ረግደይ ረግደይ ረግደይ ረግደይ
1: ፈራፋከ ክራፊ ድረቀጭን እንደስከሳ ለባሙሉ እንዳልበሳ የተስፈራፈው ከተማንዳው ፍክሶ የማያልፈው ፍራፊ ጦር አለቃ ጦራው ድማጅግና የሚያዋቃ እየደረሰ በጥይት ላንቃ አካኪ ዘራፈ ድረቀጭን እንደስከሳ ለባሙሉ እንዳልበሳ ሬቱ ዘራ ሆምጫጫው ዘራ ባሎ ባሎ ሲል ቶማትሮ ገዳይ ያገሩን ጣላት ስንቅስ ሃይሞረው ያንድ ቀንራት ቶማትሮ ገዳይ ያገሩን ጣላት ፍራፋከ ክራፊ ዘራ ወንደለኝ በቃ ከራ ፍራ

ወንድሜ ጠፍቶኝ ሲሄድ ነብር አግኝቶኝ ከመንገድ አልተመለስኩም ወዲያው ሄድኩ እኔን ይብላ አኛልኩም አልተመለስኩም ወዲያው ሄድኩ እኔን ይብላ አኛልኩም የቀድሞ ዘመን ስፍታት በጾም ቀናሳን

من سوز عیاو کملا به توم شروناوی همیولا የኛ መድኃኒት አይነቶች በብዙ አሉን ቀሞች ነገር ግን እኔ ሳስበው ስራ ስሩ መልካም ነው ነገር ግን እኔ ሳስበው

በጤና የዛሬ ልጆች ይበልጣሉ፣ ውስጥ ለውስጥም ይሄዳሉ። የዛሬ ልጆች ይበልጣሉ፣ ውስጥ ለውስጥም ይሄዳሉ። ኮሶ ተጣብቶኝ ትናንትና መድኃኒት ስሻን ዋልኩና ድንገት ሰማሁኝ አንድ ዜና የወዲያ ሰዎች ሕግ ደንብ

Liga ton canal. Yem zorou le gizee madre janum. Andie batom kanem zorou le gizee madre janum. ትንሽ ቤት ሰራሁኝ እንዳቅመኛ ሁለት ሶስት ሰው የምታስተኛ አላስከባለች እሷው ጠባ ሰው በሰው ላይ የገባ አላስከባለች እሷው ጠባ ሰው በሰው ላይ የገባ ከታች ጉድጓዱን የጠለቀ ከላይ ጉበኑን የጠበቀ እንዲህም አርገው ቢሰሩት መፍረሱ አይቀርም ቤት እንዲህም አርገው ቢሰሩት መፍረሱ አይቀርም

ስራ ሳሩን ቅጠሉን አኳራ እውቀቱስ ያንተ መሰለኝ ባብነት አድነኝ እውቀቱስ ያንተ መሰለኝ ባብነት አድነኝ አባቶቻችን ካህናት ሲጠመጥሙን ከጥንት ለስልጣናችን

ኩላሊት ከልክላኝ ሻኛና ፍሪምባ ኩላሊት ከልክላኝ በሶቹ ማል ደስ ይበልብላ እንድግራን ስታ በልንካ ብትለኝ ዓለምን በሙሉ ኪልንተን ጋራ

ሽሞሻል አንበሳ ሊያገባሽ ደብሮ ሽሞሻል እኔም ጋር በበኩልሽ ስልክ ደውለሻል አቤት የሴት ነገር ጅንጀ

እኔ ሳታስፈቅጂ ሄዳለሁ ያልሽው እኔ ሳታስፈቅጂ ሄዳለሁ ያልሽው እስኪ ተንቀሳቅሽ አንድ እግርሽን አንሺው አስገ

ልጄ ወንዳታው ልጄ ልጄ ወንዳታው አይወንዱ ይያሉ ሲያለቅሱ ወንድምም ተጠርቶ ሲለኝ ወንድም ጋሼ እድርተኛ መጥቶ ጥሩምባ ሲነፋ እኔም ወጭ እሱ ሲነፋ እኔም ወጭ በቃ እሱ ሲነፋ መጣች አገሬ ልጅ ቀሚሷን

ሰኝ ወገኔ በሹሜ ታዘዘ ወገኔ ናፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ናንቲ አገሬ ውጋ ወገኔ ናረንጓዴ አትልበስ

አውቃለሁ መርምሬ አይምሮ ይበስሏል ምንም መጠን የለው የዛሬው ይብሳል የዛሬው ይብሳል የዛሬው ይብሳል ሰምን ሲሳቅብኝ ሲያስጨንቀኝ ኖሮ ሲያመኝ ሲሳቅብኝ ሲያስጨንቀኝ ኖሮ የምትስማማኝ ናገኘው ዘንድሮ የምትስማማኝ ና